ተመገነ ኩመንገል ማይጃ ማረም በከርሞ ማይጃ ብራሙን ቱያልንጆ ማንገሰዩ ወይ ማም ጃንገደን ዩርበል ማይጃ ማንገደበሰ በከተኮ ማም ጃንገሱን ይበይ ማም በርጋይ ማደገን ቱኛ ፈሪማዮር ፈሪማጆ ባይ ትራፋጆ ኮኮንገ ደኾን ክለር ናጉንዲ ድምበዞግና ጎጃጅ መደገሎጂ ምቦር ዩርበል ሳልንቲገ ደልሰን ሙበን ወቹ